የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 19 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የሐምሌ 19 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ ለዕለቱ ይሆናችሁ ዘንድ የዘሪው ምሳሌ ላይ የሚያጠነጥን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዝግጅቶቻችንና ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን።

بآب بولدنا بمنفس قدوسم عندو عملاك عمين يجي تاتشن يا يسوس كريستوس قدوس وانجيل قدوس لوكاس اندس عفو كاميرا فاسر كتر عندنا الفوم كاسرا سبات تسكا هايرات اللاي اندتا قلزاو يسوس سباهولت تلاكا تشاو كزي بوالا جيتا ليلوش سباهولت سووش مرتو شوما ودا ميهي دبتم كتمان نابوتا هلو اندي قدموت هولت هولتا درقولاكا تشاو سباهولتوم دس يالا تشاو تملسو جيتا هوي اغانت انقوان بسم تغزو لنالوت ارسوم اندي هالا تشاو سيت ان اندم برق كسماي سيور دايو እንግዲህ እባቡንና ጊንጡን እንድትረግጡ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ የሚጎዳችሁም አንዳችም ነገር አይኖርም ይሁን እንጂ መናፍስ ስለተገዙላችሁ በዚያ ደስ አይበላችሁ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ በዚያን ጊዜ በመንፈስ ቅዱስ ሐሴት አድርጎ እንዲያለ የሰማይና የምድር ጌታ አባት ሆይ ይህንን ከጥበበኞችና ካዋቂዎች ሰውረ ለሕፃናት ስለገለጥክላቸው አመሰግናለሁ አሁን አባት ሆይ ይህ ያንተ በጎ ፈቃድ ሆኗልና ሁሉም ነገር ከአባት የተሰጥቶኛል ደግሞ ወልድ ማን እንደሆነ ከአብ በቀር የሚያውቅ የለም አብ ማን እንደሆነም ከወልድ በቀር ወልድም ሊገልጥለት ከሚፈቅድለት በቀር የሚያውቀው የለም ወደ ደቀ መዛሙርቱም ዞር ብሎ ለብቻቸው እንዲያላቸው እናንተ የምታዩትን የሚያዩ አይኖች ብፁዓን ናቸው እላችኋለሁና ብዙ ነቢያትና ነገስታት እናንተ የምታዩትን ለማየት ፈልገው አላዩም የምትሰሙትንም ለመስማት ፈልገው አልሰሙም ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ አብን በእውነትና አምናለን ወልድን በእውነትና አምናለን መንፈስ ቅዱስን በእውነትና አምናለን ዋሪ ሶስትነታቸውንም እናምናለን

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ እንደምን ዋላችሁ እንደምን ከረማችሁ በዛሬው ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ከምዕራፍ 10 ከቁጥር 1 አልፎም ከ17 እስከ 20 ውስጥ ጌታችን ኢየሱስ ክርስቶስ ከ12ቱ ደቀ መዛሙርት ባሻገር ተጨማሪ 72 ሐዋርያቱን ሲልክና ያለን 72 ቁጥር ምናልባት ሁሉንም አገራት የሚወክል ቁጥር ሊሆን ይችላል። በኦሪት ዘፍጥረት መጽሐፍ ውስጥ 72 ቁጥር በዓለም ዙሪያ የሚገኙትን 72 የተለያዩ አገራትን እንደሚወክል ይገልጻል። ኦሪት ዘፍጥረት ምዕራፍ 10 ከቁጥር 1 እስከ 32 ላይ መመልከት ይቻላል። ስለዚህ ይህ አገላለጽ የቤተ ክርስቲያን ዋነኛው ተልእኮ ቅዱስ ወንጌልን ለዓለም ሁሉ የማዳረስ ተልእኮ እንዳለበት ያሳያል። ኢየሱስ ሐዋርያቱን በላከበት ወቅት መከሩ ብዙ ነው፣ ሠራተኞች ግን ጥቂቶች ናቸው። ስለዚህ የመከሩን ጌታ ሠራተኞችን ወደ መከሩ ቦታ እንዲልክ ለምኑት ይለናል የሉቃስ ወንጌል ምዕራፍ 10 ቁጥር 2 ላይ እንደተገለጸው። ይህ የኢየሱስ ጥያቄ ሁልጊዜ ተቀባይነት አለው። የመከሩ ባለቤት እግዚአብሔር ሲሆን የእርሱ የመከሩ ስፍራ ወደ ሆነው ወደ ዓለም ሠራተኞቹን ይልክ ዘንድ ሁልጊዜ መጸለይ ይኖርብናል። እያንዳንዳችን በተከፈተ ልብና ሚስዮናዊ በሆነ መንፈስ ልንጸልይ ይገባል። ጸሎታችን ለራሳችን የሚያስፈልጉንን ነገሮች ብቻ ለመጠየቅ ማዋል የለብንም። ነገር ግን ለሁላችን ለጋራ ፍላጎቶቻችን መጸለይም ይገባናል። አንድ ጸሎት ትክክለኛ የክርስቲያን ጸሎት ነው የሚባለው ሁሉን አቀፍ ጸሎት ሲሆን ብቻ ነው። ወንድሞቼ ሆይ፣ ኢየሱስ 72ቱን ሐዋርያት በላካቸው ወቅት ተልኳቸውን የሚገልጽ ትክክለኛ መመሪያዎችን ይሰጣቸዋል። የመጀመሪያው ሂዱ የሚለው ሲሆን በሁለተኛ ደረጃም ደግሞ ጸልዩ የሚለው ነው። ከዚያን በመቀጠል ደግሞ በእጃችሁ ኮረጆ ወይም ከረጢት ወዘተርፈ አትያዙ፣ ወደ ማንኛውም ቤት ስትገቡ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ እያለ ይመክራቸዋል። ከአንዱ ቤት ወደ ሌላው ቤት አትዘዋወሩ። በዚያ የሚገኙትን በሽተኞች እየፈወሳችሁ የእግዚአብሔር መንግሥት ወደ እናንተ ቀርባለች በሏቸው። ነገር ግን ወደ አንድ ከተማ ገብታችሁ ካልተቀበሏችሁ ወደ አደባባይ ውጡና እንዲህ በሉ፣ ከዚያም ከተማውን ለቃችሁ ሂዱ በማለት ይልካቸዋል። እነዚህ ተግዳሮቶች ተልእኮ ጸሎት ላይ የተመሠረተ መሆን እንደሚገባው ያሳያል። ተጨባጭ ሊሆን ይገባዋል። ተጓዥ የሆነ ተልእኮ ሊሆን ይገባዋል። ከነገሮች ጋር ያለንን ቁርኝት ማስወገድና በድህነት መንፈስ የሚደረግ ተልእኮና የእግዚአብሔር መንግሥት መቅረቡን በሚያመለክት መልኩ ፈውስን በማምጣት ሰዎች የነበራቸውን እምነት እንዲቀይሩ ማስገደድ ሳይሆን የእግዚአብሔርን ቃል በትሕትና በመመስከርና በማወጅ ሊከናወን የሚገባው ተልእኮ ነው። በተጨማሪም ይህ ግልጽነትና ወንጌላዊ ነጻነት እንዲመጣ በማድረግ የደህንነት ምንጭ የሆነውን ቃል በእርግማንና በማውግዝ ሳይሆን ያለ እንቢታ በኃላፊነት ይቀበሉ ዘንድ ማድረግን ያጠቃልላል። በዚህ አኳኋን የሚደረግ ተልእኮ ቤተ ክርስቲያን በደስታ የተሞላች እንድትሆን ያደርጋታል። ይህ የቅዱስ ወንጌል ክፍል የተጠናቀቀው በምን ሁኔታ ነበር ብለን ራሳችንን ልንጠይቅ እንችል ይሆናል። 72ቱም ደስ እያላቸው ተመለሱ በማለት ነበር የሚናገረው ቅዱስ ወንጌሉ። ይህ ከተልእኮ ስኬት የመነጨ ጊዜያዊ የሆነ ደስታ አይደለም። በተቃራኒው ስማችሁ ግን በመንግሥተ ሰማይ ስለ ተጻፈ ደስ ይበላችሁ በማለት ኢየሱስ በተናገራቸው የተስፋ ቃላቶች ላይ የተመሠረተ ደስታ ነው። በዚህ አገላለጽ ውስጥ ውስጣዊ ደስታንና የእርሱ ልጅ የሆነውን ጌታችን ኢየሱስ ክርስቶስን ለመከተል በእግዚአብሔር መጠራታችንን በመገንዘባቸው የሚገኘውን ነቀፋ የሌለበት ደስታ ነው። የእርሱ ደቀ መዝሙር በመሆናችን ብቻ የሚገኝ ደስታ ነው። ለምሳሌ በዚህ ቤተ ክርስቲያን ውስጥ የተሰበሰብን እያንዳንዳችን ምስጢረ ጥምቀት በተቀበልንበት ወቅት የተሰጠንን የመጠሪያ ስም ማሰብ እንችላለን። ያ መጠሪያ ስም በላይ በሰማይ በሚገኘው በእግዚአብሔር አብ ልብ ውስጥ ተጽፎ ይገኛል። እናም እያንዳንዱን ደቀ መዝሙር ሚስዮናዊ ከጌታ ኢየሱስ ጋር የሚራመድ ጌታ ለራሱ ሳይሰስት ራሱን በሙሉ ለሌሎች አሳልፎ እንደሰጠ ሁሉ ከነዚህ ሁኔታ በመማር ራሱን በሙሉ ለሌሎች ለመስጠት የተዘጋጀ ከራሱና እርሱ ካለው ሀብት ንብረት ጋር ያለውን ቁርኝት መስበር ለቻሉ ሰዎች ሁሉ የሚሰጥ
ነፃ የደስታ ስጦታ ነው። ሁላችንም በቅድሚያ የክርስቶስ ደቀ መዛሙርትን ተልኮ በሁሉም ስፍራ በተሳካ መልኩ ይከናወን ዘንድ እያንዳንዳችንን እግዚአብሔር እንደሚወደን እኛን እያንዳንዳችንን እንደሚያድነንና የእርሱ መንግሥት ተካፋዮች እንድንሆን እንደሚፈልግ እንድናውጅ የተሰጠን ተልኮ በተገቢ ሁኔታ ማከናወን እንችል ዘንድ የእመቤታችን የቅድስት ድንግል ማርያምን ጥበቃና ድጋፍ እንማጸናለን። የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የሐምሌ 19 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በማስከተል በመግቢያችን ላይ ለመጥቀስ እንደሞከርነው በዛሬው ምሳሌ ላይ ያሰናዳነውን አንድ አስተንት ነው ወደ እናንተ አድማጮቻችን እናቀርባለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሜ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በዛሬው 15ኛ መደበኛ ሳምንት ለተሰንበት ላይ የተነበበልን ቅዱስ ወንጌል የማቴዎስ ወንጌል ከምዕራፍ 13 ከቁጥር 1 እስከ 23 ላይ የተወሰደው ኢየሱስ እኛ ሁላችን በደንብ የምናውቀውን ምሳሌ ማለትም የተለያየ የአፈር አይነት ያላቸው ስፍራዎች ላይ የወደቁትን ዘሮች የሚገልጸውን የዘሪውን ምሳሌ በስፍራው ለተሰበሰቡ እጅግ ብዙ ሰዎች ሲናገር እንሰማዋለን። በዘሮቹ የተወከለው የእግዚአብሔር ቃል ሲሆን ይህ የእግዚአብሔር ቃል ደግሞ ረቂቅ ቃል አይደለም። ነገር ግን በማርያም ማኅፀን ውስጥ የተጸነሰ ሥጋ ለብሶ ሰው ሆኖ የተወለደ የአብ ቃል ክርስቶስ ራሱ ነው። ስለዚህ የእግዚአብሔር ቃል መቀበል ማለት የክርስቶስን ስብዕና መቀበል፣ ክርስቶስ ራሱን መቀበል ማለት ነው። የእግዚአብሔርን ቃል የምንቀበልበት የተለያዩ መንገዶች አሉ። በአፋጣኝ ሁኔታ በመንገድ ላይ የተዘራውንና ወፎች ወዲያው መጥተው ዘሩን ከመንገድ ላይ ወስደው የሚመገቡትን አይነት ሰው ልንሆን እንችል ይሆናል። ይህ ሊሆን የሚችለው ደግሞ ትኩረታችንን ሊስብ በሚችለው በተደቀነብን የዘመናችን ትልቅ አደጋ የተነሳ ነው። በብዙ ወሬዎች የተነሳ በደረሰባቸው በደል ተበሳጭተው በብዙ ርዕዮተ ዓለም በቤት ውስጥም ሆነ ከቤት ውጪ ትኩረትን ሊከፋፍሉ የሚችሉ አጋጣሚዎች የተነሳ የጸጥታ፣ የማስታወስ፣ ከጌታ ጋር የመነጋገር ፍላጎቶቻችንን ልናጣ እንችል ይሆናል። ይህም እምነትን እንድናጣና የእግዚአብሔርን ቃል እንዳንቀበል ሊያደርገን ይችላል። እኛ ሁሉንም ነገር እየተመለከትን በዓለም ነገሮች ትኩረታችን እየተወሰደ እንረበሻለን። ሌላ አማራጭ አነስተኛ የአፈር ይዘት እንዳለው ድንጋያማ መሬት በመሆን የእግዚአብሔርን ቃል መቀበል እንችላለን። እዚያም ዘሩ ቀደም ብሎ ይበቅላል፣ ግን ወዲያውኑ ይደርቃል። ምክንያቱም መሬቱ ድንጋያማ ስለሆነ ስሩን ወደ ጥልቁ መላክ ስለማይችል ነው። የእግዚአብሔር ቃል በቅን መንፈስ ወዲያውኑ የሚበቅሉ ሰዎች ምስል ነው። ሆኖም ቃሉ በልቡ ውስጥ ጠልቆ ስላልገባ ትክክለኛውን የእግዚአብሔር ቃል አይመስልም። እናም በቅድሚያ አንድ ችግር ወይም መከራ ሲያጋጥመን፣ የሕይወት መረበሽ ሲያጋጥመን፣ የዚህ ዐይነቱ እምነት በጣም ጠንካራ ባለመሆኑ የተነሣ በድንጋያማ መሬት ላይ እንደ ተዘራው ዘር ወዲያውኑ ይደክምና ይደርቃል። እንደ ገና በእኛ ምሳሌ ውስጥ ኢየሱስ የተናገረውን ሦስተኛ ዕድል በእሾሃማ ቁጥቋጦዎች በሚበቅሉበት ስፍራ እንደ ወደቀው ዐይነት ዘር የእግዚአብሔርን ቃል እንቀበላለን። እሾህ እኛን ብዙ ጊዜ የሚያሳስቱንን ሀብት፣ ስኬት፣ ስለ ዓለም ጉዳዮች ማሰብ የመሳሰሉትን ይወክላል። እዚያም ቃሉ ትንሽ ያድጋል። ነገር ግን እሾሁ አንቆ ይይዘዋል። ጠንካራ ስላልሆነ ይሞታል ወይም ፍሬ አያፈራም። በመጨረሻም አራተኛው ዕድል እኛ የእግዚአብሔርን ቃል እንደ አንድ ጥሩ መሬት አድርገን እንቀበላለን። እዚህና እዚህ ጋር ብቻ ነው ዘሩ ስሩን ወደ ጥልቁ መሬት መዘርጋት የሚችለው። ከዚያም ፍሬ ያፈራል። በዚህ ለመሬት ላይ የወደቀው ዘር ቃሉን የሚሰሙ የሚቀበሉትንና በልባቸው ውስጥ የሚጠብቁትንና በዕለት ተዕለት ኑሮ ውስጥ ተግባራዊ የሚያደርጉትን ሰዎች ይወክላል። ይህ የዘሪው ምሳሌ በተወሰነ ደረጃ የሁሉም ምሳሌዎች እናት ነው ቢባል ማጋነን አይሆንም። ምክንያቱም ቃሉን ማዳመጥ እንደሚገባን ስለሚነግረን ነው። ይህ ምሳሌ ፍሬያማና ውጤታማ ዘር መሆን እንደሚገባን ያስታውሰናል። ያለምንም ብክነትና በጥንቃቄ እግዚአብሔር በልግስና በሁሉም ስፍራ ዘሩን ይበትነዋል ወይም ይዘረዋል። የእግዚአብሔር ልብ እንዲህ ነው። እያንዳንዳችን የቃሉ ዘር የሚወድቅበት መሬት ነን። ማንም አይገለልም። ቃሉ ለሁላችን ተሰጥቷል። ምን ዓይነት መሬት ነኝ ብለን ራሳችንን መጠየቅ እንችላለን። እኔ በመንገድ በድንጋያማ በቁጥቋጦ ስር የወደቀውን ዘር ነው የምመስለው ወይ ብለን ራሳችንን ልንጠይቅም ይገባል። ከፈለግን ግን በእግዚአብሔር ጸጋ መልካም የሆነን የቃሉ ዘርን ለማሳደግ በጥሩ ሁኔታ የታረሰ በጥንቃቄ ዘሩን የምናበቅልና ቃሉን የምናበቅል መልካም መሬት ለመሆን እንችላለን። ቀድሞውኑ በልባችን ውስጥ ይገኛል። ነገር ግን ፍሬ እንዲያፈራ ማድረጉ የእኛ ተግባር ነው። ይህም ለዘሩ በምናደርገው ጥንቃቄና አቀባበል ላይ መሠረቱን ያደረገ ነው። ብዙውን ጊዜ አንድ ሰው በብዙ ፍላጎቶች፣ በብዙ ጥሪዎች በመዘንጋት ነፃ በሚያደርገን በጌታ ቃልና በብዙ ድምፆች መካከል
ያለውን ልዩነት ለመለየት እንቸገራለን። የእግዚአብሔርን ቃል በማዳመጥና ማንበብ ጠቃሚ የሆነ በዚሁ ምክንያት ነው። እኔ እንደገና ከዚህ ቀደም የመከርኳችሁን ምክር እንደገና ለመናገር እሻለሁ። አንዲት ትንሽዬ መጽሐፍ ቅዱስ፣ በኪስ ልትገባ የምትችል መጽሐፍ ቅዱስ ሁልጊዜ በምትሄዱበት ስፍራ ሁሉ ይዛችሁ እንድትጓዙ በድጋሜ እመክራችኋለሁ። እናም በየዕለቱ ትንሽዬ የመጽሐፍ ቅዱስ ክፍል በማንበብ ከመጽሐፍ ቅዱሱ ጋር ያላችሁን ልምድ አዳብሩ። እግዚአብሔር የሚሰጥህን ዘር ተረዳ። እናም በየትኛው ምድር ላይ እንደምትበቅል ማሰብ ይኖርብሃል። እግዚአብሔር በታሪክ መካከል እንዴት እንደሚሠራ የሚያሳይ ስለሆነ ተስፋን ለማግኘት በሚረዱን በኢየሱስ ክርስቶስ ምሳሌዎች ላይ ማሰላሰላችንን እንቀጥላለን። ዛሬም በመጠኑም ቢሆን ለየት ባለ ምሳሌ ላይ ላተኩር እወዳለሁ፣ ምክንያቱም ይህ ምሳሌ የሌሎች ሁሉ ምሳሌዎች መግቢያ ነው። ይህም ማለት ቀደም ሲል የሰማነው ከማቴዎስ ወንጌል ከምዕራፍ 13 ከቁጥር 1 እስከ 17 ላይ ተወስዶ የተነበበው የዘሪው ምሳሌ ነው። ይህም በዛሬው ዘመን ወንጌልን ስለ መስበክ ብዙ የሚያስተምረን በመሆኑ ኢየሱስ ክርስቶስ ሐሳቡን ለመጋራት የተጠቀመበትን መንገድ በተወሰነ ደረጃም ቢሆን መገንዘብ እንችላለን። እያንዳንዱ ምሳሌ ከዕለት ተዕለት የሕይወት ልምድ ጋር የተገናኘ ታሪክ ይናገራል። ታሪኩን የበለጠ በመናገር ወደ ጥልቅ ትርጉም ይመራናል። ምሳሌው በውስጣችን ጥያቄዎች እንዲነሱ ያደርጋል። በእይታ ላይ ብቻ እንዳናቆም ይጋብዘናል። ከተነገረን ታሪክ ወይም ከቀረበልን ምሳሌ አስቀድሞ በዚህ ታሪክ ውስጥ የት ነው የሚገኘው ብዬ ራሴን መጠየቅ እችላለሁ። ይህ ምሳሌ ለሕይወቴ ምን ያስተምራል? እንደ እውነቱ ከሆነ ምሳሌ የሚለው ቃል የመጣው ፓራባ ሌይን ከሚለው የግሪክ ግስ ሲሆን ትርጉሙም ፊት ለፊት ማውጣት ማለት ነው። ምሳሌው የሚያነሳሳኝና ራሴን እንድጠይቅ የሚገፋፋኝ ቃል ከፊት ለፊት ያስቀምጠዋል ማለት ነው።

ኢየሱስ ክርስቶስ ከቤቱ ወጥቶ ብዙ ሰዎችን በዙሪያ ሲሰበስብ እናየዋለን። የማቴዎስ ወንጌል ምዕራፍ 13 ቁጥር 1 ላይ እንደተገለጸው ቃሉ የሚማርክና ቀልብ የሚስብ ነው። በሰዎች መካከል ብዙ የተለያዩ ሁኔታዎች እንዳሉ ግልጽ ነው። ነገር ግን የኢየሱስ ክርስቶስ ቃል ወይም ትምህርት ለሁሉም ነው። በእያንዳንዱ ሰው ውስጥ በተለያየ መንገድ ይሠራል። ይህ አውድ የምሳሌውን ትርጉም በደንብ እንድንረዳ ያስችለናል። አንድ ያልተለመደ ዘሪ ለመዝራት ወጣ። ዘሩ የት እንደሚወድቅ ግድ የለውም። ፍሬ ማፍራት በማይችልበት ቦታ ዘሩን ይበትናል። በመንገድ ላይ፣ በድንጋያማ ቦታ፣ በእሾሃማ መካከል ብዙ ዘርን ይበትናል። ይህ አስተሳሰብ አድማጮችን በማስገረም ይህ እንዴት ሊሆን ይችላል ብሎ ራሱን እንዲጠይቅ ይገፋፋዋል። ነገር ግን ማስላት ለምደናል። በእርግጥ አንዳንድ ጊዜ አስፈላጊ ቢሆንም፣ ነገር ግን ስለ ፍቅር ሲወራ ተግባራዊ ሊሆን አይችልም። ይህ አባካኙ ዘሪ ዘሩን የሚበትንበት መንገድ እግዚአብሔር እኛን የሚወድበትን መንገድ ምሳሌ ይገልጻል። በእርግጥ የዘሩ ዕጣ ፈንታ የሚወሰነው መሬቱ ወይም እርሻው በሚቀበልበት መንገድና ዘሩ በሚገኝበት ሁኔታ ላይ ቢሆንም ከሁሉም አስቀድሞ በዚህ ምሳሌ ላይ ኢየሱስ የቃሉን ዘር በሁሉም የአፈር ዓይነት ላይ እንደሚበትን ይናገራል። ይህ እኛ በምንገኝበት ሁኔታ ውስጥ አንዳንድ ጊዜ ትኩረታችንን የበለጠ በተከፋፈለበት፣ አንዳንድ ጊዜ ደግሞ በሕይወታችን ልንሸከመው በማንችልበት ጊዜ ሲሆን፣ ሌላ ጊዜ ግን ፈቃደኞች የምንሆንበትንና የምንቀበልበትን ጊዜ ይኖራል ማለት ነው። እግዚአብሔር በእኛ ይተማመናል። ይዋ ሊደር አንድ ቀን ዘሩ እንደሚያብብ ተስፋ ያደርጋል። የሚወደንም እንደዚሁ ነው። ለም መሬት መሆን ባይጠበቅብንም፣ ነገር ግን ሁል ጊዜ በልግስና ቃሉ ይሰጠናል። ምናልባትም እርሱ እንደሚያምነን በማየታችን የተሻለ አፈር የመሆን ፍላጎት በውስጣችን ይቀጣጥል ይሆናል። ይህ በእግዚአብሔር የልግስናና የምሕረት ዓለት ላይ የተመሠረተ ተስፋ ነው። እኛ ለራሳችንና ለወንድሞቻችን መልካም ፍሬ ማፍራት እንድንችል እሾሃማ ወይም ድንጋያማ የሆነን መሬት ሳንሆን ዘሩ የሚወድቅበትና ብዙ ፍሬ የሚፈራበት መልካም መሬት መሆን እንችል ዘንድ የመልካምና ለመሬት ተምሳሌት የሆነችው እመቤታችን ቅድስት ድንግል ማርያም ሁላችንንም ፍሬያማ እንድንሆን ዘንድ በአማላጅነቷ እንድትረዳን ልንማጸናት ይገባል። በድጋሜ መልካም ዕለተ ሰንበት ለሁላችን።

0: አድማጮቻችን የዛሬው የእሁድ ሐምሌ 19 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 22/2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሰኞ የሐምሌ 22/2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመካከለኛው ምስራቅ ፍትሐዊ ሰላም እንዲሰፍን አዲስ የድርድር ጥሪ ማቅረባቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። እርጅና ለማስተዳደር ሸክም የሆነ ነገር ሳይሆን ለመንከባከብ የተሰጠ ስጦታ መሆኑ መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነተኛ እርካታን የሚሰጠን እግዚአብሔር ብቻ ነው ማለታቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ብፁዕ ካርዲናል ፔትሮ ፓሮሊን የዩክሬን ሰላም እውን ሳይሆን በቀረበት ባሁኑ ወቅት ከኢራን ጋር ድርድር እንዲጀመር ጥሪ ማቅረባቸው መገለጹን የሚያመለክት ዜና በመጨረሻው ክፍል ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉም ጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ለጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ እውነተኛ እርካታን የሚሰጠን እግዚአብሔር ብቻ ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ ዘወትር ሁለት የመላእክ እግዚአብሔር ጸሎት ካደረጉ በኋላ በእለቱ በሚነበበው ቅዱስ ወንጌል ተንተርሰው የቅዱስ ወንጌል አስተንትነው እንደሚያደርጉ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በሐምሌ 19 2018 ዓ.ም ተመረጠ። የርዕሰ ሊቃነ ጳጳሳቱ የክረምት ማረፊያ ስፍራ ከሆነው ከካስተል ጋንዳልፎ ሆነው ያደረጉት አስተንትነው የተደበቀ ሀብትና የእንቁ ምሳሌ መንግስተ ሰማያት በእርሻ ውስጥ የተደበቀ ሀብት ተመስላለች። አንድ ሰው ባገኛት ጊዜ መልሶ ሸሸጋት። ከመደሰቱም የተነሳ ሄዶ ያለውን ሁሉ በመሸጥ ያንን የእርሻ ቦታ ገዛ። እንዲሁም መንግስተ ሰማይ ውብ እንቁ የሚፈልግ ነጋዴ ተመስላለች። እጅግ ውድ የሆነ እንቁ ባገኘም ጊዜ ሄዶ ያለውን ሁሉ ሽጦ ገዛው በሚለውና የመረቡ ምሳሌ ላይ ከማቴዎስ ወንጌል ምዕራፍ 13 ከቁጥር 44 እስከ 52 ላይ ተወስዶ በተነበበው የቅዱስ ወንጌል ክፍል ምሳሌ ላይ ተንተርሰው ባደረጉት አስተንትኖ እውነተኛ እርካታን የሚሰጠን እግዚአብሔር ብቻ ነው ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት በወቅቱ ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን እንደሚከተለው አሰናድተናል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። የኢየሱስ ትምህርት እንብርት የእግዚአብሔር መንግሥት ምስጢር ሲሆን የዛሬው ቅዱስ ወንጌል ከሀብትና ከእንቁ ጋር ያመሳስለዋል። የማቴዎስ ወንጌል ምዕራፍ 13 ከቁጥር 44 እስከ 52 ላይ እንደተገለጸው ምሳሌዎቹ ከሚጠብቁት በላይ የሆነ ነገር ያገኙ ሰዎችን አስገራሚነት ያሳያሉ። ስለዚህም ሁሉንም ነገር መሸጥ ወይም መተው ከእንግዲህ መስዋዕትነት ሳይሆን ትርፍ ማግኘት እንደሆነ ይገነዘባሉ። በርግጥም ከጅምሩ ወንጌላውያን ኢየሱስን ለመከተል የቀረበለትን ጥሪ የማይቋቋመው አድርገው ይገልጹታል። ነጻ ምርጫ ነው፣ ነገር ግን አስቸኳይ ዝግጁና በሙሉ ልብ ምላሽ የመስጠት ችሎታ ነው። ይህ እግዚአብሔር እንዴት ቅርብ እንደሆነና ራሱን እንዴት እንደሚያሳይ የመጀመሪያው አስፈላጊ ገጽታ ነው። መንግሥቱን መገናኘት ሕይወትን የማይገደብ ነገር ግን የሚያሰፋው የለውጥ ነጥብ ነው። በእኛ በኩል የሆነ ነገር መለወጥ ካለበት ሕይወታችን ለጥቂት ሳይሆን ለብዙ ዕድሎች እንዲከፈት ማድረግ ብቻ ነው። ኢየሱስ ትልቅ ቦታ የሚሰጠው ሁለተኛ ገጽታ አለ። በእርሻ ውስጥ የተደበቀውን ሀብት የሚያገኘው ገበሬ ሊሆን ይችላል። እንቁ ደግሞ በነጋዴ ምናልባትም በተጓዥ ዘንድ እንደ ውድ ነገር ሆኖ ይቆጠራል። ሁለት ተጨማሪ ምሳሌዎች ይከተላሉ። ዋና ገጸ ባሕርያቱ ዓሣ አጥማጆችና በብሉይ ወይም በአዲሱ ኪዳን በደንብ የሚያውቁ ጸሐፊዎች ናቸው። ሌሎች ምሳሌዎች መንግሥቱን ሊጡን ከእርሾ ጋር ከምታዋህድ ወይም ቤቷን ከምታጸዳ ሴት፣ ለጦርነት ካቀደ ንጉሥ፣ ግንብ ለመሥራት ንድፈ ሐሳብ ከሚያቀርብ ሰው፣ አስተዳዳሪዎች ክፍያቸውን ወይም ኢንቨስትመንቶችን ከሚያስተዳድሩና ከእረኞችና ከገበሬዎች ጋር ያወዳድራሉ። በአጭሩ የእግዚአብሔር መንግሥት የማይገመተውን ውበቱን በተለያዩ መንገዶች ይገልጣል። ነገር ግን ሁሉንም ወንዶችና ሴቶችን፣ ወጣቶችና አዛውንቶችን፣ ሀብታሞችና ድሆችን ወደ ጥልቅ እድሳት ይጠራል። ሁሉም ሰው ሊረዳው ይችላልና ወደ እርሱ ይሳባል። ዛሬም ቤተ ክርስቲያን በመነሻ በባህል በችሎታና በኃላፊነት የሚለያዩ የሰዎች ኅብረት ናት። ሆኖም ሁሉም በኢየሱስ ክርስቶስ አንድ እንደሆኑ እንዲያውቁ ተጠርተዋል። እርሱ የተደበቀው ሀብት፣ የከበረ ዋጋ ያለው ዕንቁ፣ የተበተኑትን የሚሰበስብ መረብ ነው። ከመጀመሪያው ጀምሮ ኢየሱስ እርስ በርስ የማይተዋወቁ ሰዎችን ጠርቶ በዙሪያው ሰብስቧል። በዚህ መንገድ እግዚአብሔር ሁሉንም እንደሚወድ አሳይቷል። ይልቁንም ፍቅሩን በነጻ ይሰጣል፣ በተለይም ለትንንሽ ልጆች ወይም ለተገለሉት። ወንድሞቼና እህቶቼ፣ ማድረግ ያለብን ይህንን ስጦታ መጠየቅ ብቻ ነው። ወጣቱ ንጉሥ ሰለሞን የፈለገውን አንደኛ መጽሐፈ ነገሥት ምዕራፍ 3 ከቁጥር 5 እንዲሁም ከ7 እስከ 12 ላይ እንደተገለጸው እጅግ ውድ የሆነውን ዕንቁ የማወቅ ሁሉንም ነገር የመሸጥ ዋጋ ያለውን ሀብት የመለየ ስጦታ ነው። የሸማቾች ባህል በምርጫችን ላይ ተጽዕኖ የሚያሳድር ቢሆንም አዳዲስ ፍላጎቶችን ያለማቋረጥ የሚፈጥር የማያረኩ መፍትሄዎችን ለመሸጥ ብቻ እና አንዳንድ ጊዜ ልብን የሚመርዙ መፍትሄዎችን ለመሸጥ ብቻ ቢሆንም በእውነቱ አስፈላጊ የሆነውን መረዳትን መማር አለብን። ይህም ከእግዚአብሔር ጋር ያለን ግንኙነት ሀብት ሲሆን፣ ይህም ለደስታ የሚከፍተን እና እርስ በርስ ያለንን ግንኙነት የበለጠ ሙሉ በሙሉ እንድንኖር ይረዳናል። የጥበብ ዙፋን የሆነችው የማርያም አማላጅነት የሕይወት ፍላጎቶቻችንን ወደ ኢየሱስ ትምራ፣ በእርሱም ሙሉ በሙሉ ፍጻሜውን እንዲያገኝ እንድትረዳን አማላጅነቷን እንማጸናለን።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ትላንት እሁድ ሐምሌ 19 2018 ዓ.ም ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 22 2018 ዓ.ም ተመረተ ለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመካከለኛው ምስራቅ ፍትሃዊ ሰላም እንዲሰፍን አዲስ የድርድር ጥሪ አቅርበዋል። በሐምሌ 19 2018 ዓ.ም ተመረተ በካስተል ጋንዳልፎ ከተካሄደው የመልአክ እግዚአብሔር ጸሎት በመቀጠል ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባስተላለፉት መልእክት በቅድስት ምድርና በመካከለኛው ምስራቅ የሚፈጸመውን አመጽ እንዲያቆሙ ጥሪ አቅርበዋል። ውይይት፣ ዲፕሎማሲና የሰላም ጸሎት እንዲያደርጉ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ዕለት በካስተል ጋንዳልፎ ከተካሄደው የመልአክ እግዚአብሔር ጸሎት በመቀጠል ባስተላለፉት መልእክት በቅድስት ምድርና በመካከለኛው ምስራቅ የሰላም ጥሪያቸውን አድሰዋል። እየጨመረ በመጣው አመጽ ላይ ጥልቅ ስጋት እንዳላቸውና ወዲያውኑ ወደ ውይይት እንዲመለሱ ጥሪ አቅርበዋል። በቅድስት ምድር ውስጥ እየተካሄደ ያለውንና እየተባባሰ የመጣውን አመጽ በጥልቀት መከታተሌን እቀጥላለሁ ሲሉ ርዕሰ ሊቃነ ጳጳሳቱ የተናገሩ ሲሆን በቅርቡ በዌስት ባንክና በጋዛ ብዙ ሲቪሎች ሰለባ ሆነዋል ብለዋል። በእያንዳንዱ ሰብአዊ ሰው አካል ክብርና እኩል መብቶች ላይ የተመሰረተ ፍትሃዊ የፖለቲካ መፍትሄ ለማግኘት የታለመ ድርድር እንዲጀመርና ተጨማሪ ወታደራዊ እርምጃዎችንና የአንድ ወገን ውሳኔዎችን ውድቅ እንዲያደርጉ ጥሪ አቅርበዋል። በተለይም ለእያንዳንዱ እውነትና ቅዱስ ስፍራዎች ክብርና ሁኔታ የሚጥሱ ጉዳዮች እንዲቆሙ እጠይቃለሁ ሲሉ ተማጽነዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመካከለኛው ምስራቅ ስላለ ሁኔታ ያቀረቡትን ጥሪ አድሰዋል። የወታደራዊ እንቅስቃሴዎች መጠናከር እንደገና አመጽንና ውድመትን አምጥቷል። ስፍር ቁጥር የሌላቸው የሲቪል ዜጎች ሕይወት ወደ ከፍተኛ አደጋ ውስጥ አስገብቷል። እንዲሁም የመጠጥ ውሃና የኤሌክትሪክ እጥረትን አባብሰዋል ብለዋል። በመላው ክልል በጣም የሚፈለገው ሰላም ሳይዘገይ እንዲገኝ ሁሉም የሚመለከታቸው አካላት ጥቃታቸውን እንዲያቆሙና የውይይትና የዲፕሎማሲ መንገዶች በአስቸኳይ እንዲከፈቱ አሳስባለሁ ሲሉ ርዕሰ ሊቃነ ጳጳሳት ሊዮ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት ምክንያት ለሚሰቃዩ በዓለም ዙሪያ ላሉ ሕዝቦች ሁሉ መጸለያቸውን እንዲቀጥሉ አበረታተዋል። እግዚአብሔር ልብን ይንካና ኃላፊነት በተሰጣቸው ቦታዎች ላይ ያሉ ሰዎች አእምሮን ያብራ። ስለዚህም እርቅና ሰላም በቅርቡ እንዲሰፍን መጸለያችንን እንቀጥላለን ሲሉ ከተናገሩ በኋላ መልእክታቸውን አጠናቀዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 22 2018 ዓ.ም ተመረተ ለታዊ ስርጭታችን ነው። እርጅናን ለማስተዳደር ሸክም የሆነ ነገር ሳይሆን ለመንከባከብ የተሰጠ ስጦታ ነው መባሉ ተገለጸ። እሁድ ሐምሌ 19 2018 ዓ.ም ተከብሮ ባለፈው የኢየሱስ አያቶች ቅዱስ ኢያቄምና ሐና በዓል ላይ በተካሄደው ስድስተኛውን የዓለም የአያቶችና የአረጋውያን ቀን ምክንያት በማድረግ በቫቲካን የምዕመናንን ቤተሰብና የሕይወት ጉዳዮችን የሚመለከተው የቅድስት መንበር ከአረጋውያን የመጋቢነት እንክብካቤ ኃላፊ አቶ ቪቶሪዮ ሲሴልሶ ጋር ቆይታ ያደረገ ሲሆን እርሳቸው የአረጋውያንንና የአያቶችን ውድ ዋጋ የሚያንጸባርቅ ቃለ ምልልስ አድርገዋል። አገልግሎቶችን ማደራጀት ብቻ በቂ አይደለም፣ ግንኙነቶችን መገንባት አለብን። በእግዚአብሔር አለመረሳታቸውን አረጋውያን እንዲያውቁ እርግጠኛ መሆን አለብን። በአንድ ሰው በቁምስናውና በቤተሰብ የማይረሳ የዕለት ተዕለት ተሞክሮ ሊሆን የሚችለው በዚህ መንገድ ብቻ ነው ብለዋል። ከቫቲካን ኒውስ ጋር ባደረጉት ቃለ ምልልስ በቫቲካን የምዕመናንን ቤተሰብና ሕይወት ጉዳዮችን የሚከታተለው የቅድስት መንበር ጽሕፈት ቤት ባለሥልጣንና የአረጋውያን የመጋቢነትና የሐዋርያዊ እንክብካቤ ተግባር ኃላፊ የሆኑት አቶ ቪቶሪዮ ለአያቶችና ለአረጋውያን የተሰጠው የዓለም ቀን ከተመሰረተበት 6 ዓመታት ጀምሮ ያላቸውን ልምድ አካፍለዋል። በዚህ ዓመት እሁድ ሐምሌ 19 2018 ዓ.ም የቅድስት ድንግል ማርያም ወላጆች የሆኑት የቅዱሳን ኢያቄምና ሐና በዓል በሌላ አነጋገር የኢየሱስ አያቶች በዓል ተከብሮ ማለፉ ይታወሳል። ጥያቄ፣ የአያቶችና የአረጋውያን የዓለም ቀን በዚህ ዓመት ለስድስተኛ ጊዜ እየተከበረ ይገኛል። ወደ ኋላ መለስ ብለን ስንመለከት እስካሁን ድረስ ስላለው ጉዞ ምን ግምገማ ሊደረግ ይችላል? ለዚህ ጥያቄ የተሰጠ ምላሽ፣ በእነዚህ ዓመታት የዓለም ቀን ቀስ በቀስ በቤተ ክርስቲያን ሕይወት ውስጥ እንደ መደበኛ ዝግጅት ሆኖ ተቋቁሟል። በኮቪድ-19 ወረርሽኝ ምክንያት የመጣውን መገለል ተከትሎ የተወለደ ሲሆን ስለ እርጅና ሰፋ ያለና የበለጠ ወጥ የሆነ ማዕቀፍ ሰጥቶታል። ዓላማው ልዩ ቀንን ማክበር ብቻ ሳይሆን ለእንክብካቤና ለእርዳታ ብቻ የተወሰነውን የእርጅናን ግንዛቤ ማለፍ የሚችሉ አረጋውያን እውነተኛ የሐዋርያዊ አገልግሎት እንዲያዳብሩ ማድረግ ነበር። አረጋውያን ካሁን በኋላ እንደ በጎ አድራጎት አገልግሎት ተቀባዮች ብቻ ሳይሆን እንደ ሐዋርያዊ ሕይወት ንቁ ትኩረት የሚያስፈልጋቸው ሆነው ይታያሉ። የእግዚአብሔር ሕዝብ ከፍተኛ ክፍል ናቸውና የሚገባቸውን የሐዋርያዊ ትኩረት ማግኘት አለባቸው። የረጅም ጊዜ ፈተናው ይህንን ግንዛቤ ወደ ተራ የሐዋርያዊ ልምምድ መለወጥ ሲሆን፣ በቤተ ክርስቲያን ማኅበረሰቦች የዝግመተ ለውጥ ጉዞ ውስጥ መካተት ነው። ጥያቄ፣ በርዕሰ ሊቃነ ጳጳሳት ልዮ 14ኛ የተመረጠው ጭብጥ ፈጽሞ አረሳችሁም ትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ላይ የተገለጸው የእግዚአብሔርን ቅርበትና ማኅበረሰቡ ለአረጋውያን በተለይም ብቻቸውን ለሆኑ ሰዎች ያለውን ቁርጠኝነት ያጎላል። ይህ መልእክት ምን ተጨባጭ አመለካከቶችን ይከፍታል? ለዚህ ጥያቄ የተሰጠ ምላሽ፣ የኢሳይያስ ቃላት አንዳንድ በጣም ትርጉም ያላቸውን አመለካከቶች ይከፍታሉ። በመጀመሪያ ደረጃ የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ተጠቅመው የመጣል ባህል ብለው የገለጹት እንድናሸንፍ ጥሪ ያቀርባሉ። ይህም ማኅበረሰቦች ወጥተው አረጋውያንን እንዲፈልጉ ያሳስባል። የሰዎች ዋጋ በብቃታቸው በሚለካበት በዚህ ዘመን ጥንካሬያቸውን ወይም የማስታወስ ችሎታቸውን የሚያጡት ሰዎች እንደተረሱ እንዲሰማቸው ያደርጋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አክለው ማንንም የማይረሳው የእግዚአብሔር ፍቅር የሰው ልጅ ሕይወት ብዙውን ጊዜ ራሱን የሚያጣበት ማንነትን የማይረሳ መልስ ነው ብለዋል። መልእክቱ የቤተ ክርስቲያኗ ተልእኮ ይህንን መለኮታዊ ተግባር እንድታስታውስና የሚታይ እንዲሆን ማድረግ መሆኑን ያስታውሰናል። ይህም ድንቅ የሰው ልጅ የተሰኘው ጳጳሳዊ መልእክት የሚያስተጋባው ነው። የአረጋውያንን ክብር በቃላት ማረጋገጥ ብቻ በቂ አይደለም። እነሱን ለማግኘት መውጣት፣ በጉብኝት ወይም በመተቃቀፍ መቅረብ አለብን። በተግባራዊ አነጋገር ርዕሰ ሊቃነ ጳጳሳቱ ሰዎች አረጋውያንን እንዲጎበኙ እየጠየቁ ነው። ይህ ግብዣ በዚህ የዓመቱ ወቅት በተለይ ክብደት ያለው ሲሆን በበጋ ሙቀትና ከሌሎች ጊዜያት በበለጠ አጣዳፊ በሆነ ብቸኝነት ይገለጻል። ይህ ሊመስል ይችላል። እናም በእርግጥ ለበለጠ ማኅበራዊ ስጋት ጥሪ ነው። ሆኖም ተሞክሮ እንደሚያስተምረን እንዲህ አይነቱ ቅርበት አረጋውያን በቤተ ክርስቲያኗ ሕይወት ማዕከል ላይ ሲቀመጡ ብቻ የተናጥል መልእክት መሆን ያቆማሉ። ከዚያም ሁሉም ሰው የእነሱን መኖር ምን ያህል ውድ እንደሆነ ይገነዘባል። ለማስተዳደር ሸክም ሳይሆን ለመንከባከብ ስጦታ ነው። በተግባራዊ አነጋገር ይህ ምን ይመስላል? ለዚህ ጥያቄ የቀረበ ምላሽ፣ በተግባራዊ አነጋገር ይህ ማለት ማኅበረሰቡ የእርጅናን እውነተኛ ድህነት ማለትም ብቸኝነትን ለመፍታት ኃላፊነቱን መውሰድ አለበት። አገልግሎቶችን ማደራጀት ብቻ በቂ አይደለም፣ ግንኙነቶችን መገንባት አለብን። በቫቲካን የምዕመናንን የቤተሰብንና የሕይወት ጉዳዮችን የሚመለከተው የቅድስት መንበር ጽሕፈት ቤት ውስጥ ብዙ ጊዜ እንደምንለው ፈተናው ከእርዳታ ወደ ሕልውና መንቀሳቀስ መጀመሩ ነው። ይህም አረጋውያን የጋራ እኛ እንደሆኑ የሚሰማቸውን የኑሮ መንገዶችን መፍጠር ነው። በእግዚአብሔር አለመረሳቱ እርግጠኛ መሆን በአንድ ሰው ቁምስናና ቤተሰብ የማይረሳ የዕለት ተዕለት ተሞክሮ መሆን አለበት። በእነዚህ ዓመታት ውስጥ ከሀገረ ስብከቶችና ቁምስናዎች ብዙ ጉልህ ልምዶች ተሰብስበዋል። በተለይ የአረጋውያንን ፍላጎቶች እየጨመረ የመሄድ ግንዛቤ የሚያንጸባርቁ ስኬታማ ተነሳሽነቶች ወይም ጥሩ ልምዶች አሉ ወይ? ለዚህ ጥያቄ የቀረበ ምላሽ፣ አዎ፣ በቫቲካን የምዕመናን የቤተሰብንና የሕይወት ጉዳዮችን የሚመለከተው የቅድስት መንበር ጽሕፈት ቤት ቀጣይነት ያለው ክትትል አስደናቂ የሆነ የሐዋርያዊ አገልግሎት ፈጠራን ያሳያል። በጂኦግራፊያዊ አውድ ላይ በመመስረት የተለያዩ ምላሾችን ይሰጣል። በብዙ የላቲን አሜሪካ አገረ ስብከቶች ክብረ በዓሉ ከቅድስታና ጋር በቅርበት የተቆራኘ ነው። በቬንዙዌላ ለአረጋውያን የሚሰጠው የመጋቢነት አገልግሎት በተለይም በፍጹም አረሳችሁም የሚለው መልእክት በመሬት መንቀጥቀጡ ለተጎዱ አረጋውያን ሁሉ እንዲደርስ ለማረጋገጥ ቁርጠኛ ነው። ኢስያና የአፍሪካ እንዲሁም ከዓለም ቀን ጀምሮ አረጋውያንን ወደ ቤተ ክርስቲያን ሕይወት ማዕከል የሚያስቀምጡ ብዙ ተነሳሽነቶችን ያቀርባሉ። በኡጋንዳ የሚገኘው የካምፓላ አገረ ስብከት ምናልባትም በጣም ሰፊና ሰፊ እንቅስቃሴዎች ያሉት ነው። ይህ በእንዲህ እንዳለ በህንድ ባለፉት ዓመታት የዓለም ቀንን ለማስተዋወቅ የማኅበራዊ ሚዲያ ዘመቻዎች የፈጠሩ ወጣቶች ናቸው። በየቦታው እየተስፋፋ ያለውና አጥብቀን ያበረታታ ነው አንድ ልምድ ብቻውን የሚኖሩ አረጋውያንን መጎብኘት ነው። ብዙ ደብሮች በፈቃደኝነት መርሃ ግብሮችን አማካይነት መደበኛ የጓደኝነት ጉብኝቶችን አዘጋጅተዋል። በአውሮፓ ትውልድ መካከል ያለው ጥምረት የሚያስተዋውቁ ፕሮጀክቶች ጎልተው ይታያሉ። ወጣቶችና አረጋውያን ለጸሎት ወይም ለመዝናኛ ጊዜያት አንድ ላይ በማሰባሰብ በመጨረሻም ሁሉንም ቡድኖች የሚያደኸይ የትውልድ ክፍፍልን ማሸነፍ ይቻላል። አረጋውያን ወደ ማኅበረሰብ ሕይወት ማዕከል ሲመለሱ መላው ማኅበረሰብ ተጠቃሚ ይሆናል። ጥያቄ፣ ቅዱስ አባታችን ቤተ ክርስቲያን ከአረጋውያን ጋር ያለንን ቅርርብ ለአንድ ቀን ብቻ የተወሰነ ከማድረግ ይልቅ እንደ ተራ የቤተ ክርስቲያን ሕይወት ዘይቤ እንዲሆን ይጋብዛሉ። ዛሬ ይህንን ለማድረግ ዋና ዋና ተግዳሮቶች ምንድናቸው? ለዚህ ጥያቄ የተሰጠ ምላሽ፣ ከሁሉም በላይ የአስተሳሰብ ለውጥ ያስፈልጋል። በኅብረተሰቡ ውስጥ ብቻ ሳይሆን በአረጋውያን መካከልም ጭምር። ሌሎች 20 ወይም 30 ዓመታትን ያለ ዓላማ ወይም ተልእኮ እንዲያሳልፉ መፍቀድ ተቀባይነት የለውም። የእርጅና ራሱን መንፈሳዊነት የሚያገኝበት የሕይወት ዘመን ነው። ፍጻሜውን እየጠበቁ የሚሞላ ወይም የሚተዳደር ባዶ ጊዜ አይደለም። እንዲሁም እንደሌለ በማስመሰል ጊዜ እንዳላለፈ መኖር አንችልም። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቀጥታ በመልእክታቸው ለአረጋውያኑ ሲናገሩ ድክመትን አትፍሩ በማለት በግልጽ ጥሪ ያበረታታሉ። ይህ ድክመት ተቀባይነት ሲያገኝ ልብን ለጸሎት ይከፍታልና ራሱም ጥሪ እንደሚሆን ያስረዳሉ። የዚህ ተጨባጭ መልእክት ርዕሰ ሊቃነ ጳጳሳቱ ለአረጋውያን በትክክል የሚሰጡት ተልእኮ ነው። ሰላም በቅርቡ በዓለም ላይ እንዲሰፍን የማያቋርጥ ጸሎት በማድረግ ከእርሳቸው ጋር እንዲተባበሩ ይጋብዛሉ። ይህ ጥሪ እንጂ መንፈሳዊ ጡረታ አይደለም ሲሉ አቶ ሎሬንሶ መናገራቸው ተዘግበዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 20 2018 ዓ.ም ዕለታዊ ስርጭታችንን ነው። ብፁዕ ካርዲናል ፓሮሊን የዩክሬን ሰላም እውን ሳይሆን በቀረበት በአሁኑ ወቅት ከኢራን ጋር ድርድር እንዲጀመር ጥሪ ማቅረባቸው ተገልጿል። ለዚህ ዜና ዝርዝር ባልደረባችን ዘላለም አይሉ።
1: የቅድስት መንበር ዋና ጸሐፊ የሆኑት ብፁዕ ካርዲናል ፔትሮ ፓሮሊን በአንድ የመጽሐፍ ማስመረቂያ ዝግጅት ጎን ለጎን ባደረጉት ንግግር ለሀገሪቱና ለዓለም ጥቅም ሲባል ከኢራን ጋር እንዲሁም በጋዛ ጉዳይ ላይ ወደ ድርድርና ውይይት መመለስ እንደሚገባ ያላቸውን ተስፋ የገለጹ ሲሆን ከዚህም ባሻገር ቤተ ክርስቲያን ያለማቋረጥ የምታስተላልፈው የሰላም መልእክት ያለውን አስፈላጊነት እንዲሁም በውይይት በዲፕሎማሲና በእርቅ አማካኝነት መከፋፈልን በማሸነፍ ረገድ ያለውን ሚና አጽንኦት ሰጥተው ተናግረዋል። ብፁዕ ካርዲናል ፔትሮ ፓሮሊን ረቡዕ ሐምሌ 15 ቀን 2018 ዓመተ ምህረት ከሰዓት በኋላ በቅድስት መንበር የጣሊያን ኤምባሲ መቀመጫ በሆነው ፓላዞ ቦሮሜኦ በተካሄደው የአንቶኒዮ ፔሬዚዮስ የትንሣኤው ሰላም ከዮሐንስ 23ኛ እስከ ሊዮ 14ኛ ወደ 2033ቱ ኢዮቤልዩ በሚል ርዕስ የተጻፈ መጽሐፍ ይፋ በተደረገበትና ከዝግጅቱ ጎን ለጎን ለጋዜጠኞች ጥያቄ ምላሽ በሰጡበት ወቅት እንደ አለመታደል ሆኖ ግጭቱ እየተባባሰና የሰላም ተስፋው እየተሟጠጠ በመምጣቱ ወደ ተቃራኒ አቅጣጫ እየሄድን ያለ ይመስለኛል ማለታቸው ተነግሯል። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን በዩክሬን ጦርነት ላይ ስለተከሰቱ አዳዲስ ሁኔታዎችን ሲናገሩ በቅርቡ የጦርነት ቀጠናውን ጎብኝተው የተመለሱትን በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ፖል ሪቻርድ ጋላገርን ጠቅሰው እሁድ ምሽት ላይ እስካሁን ከተፈጸሙ ጥቃቶች መካከል በጣም ከባዱ ጥቃት መፈጸሙን ገልጸዋል። ብፁዕ ካርዲናል ፓሮሊን የኢራንን ጉዳይ አስመልክቶ እንደተናገሩት የመግባቢያ ስምምነቱ ካሁን በኋላ ተግባራዊ እንደማይሆን ጠቅሰው እንዲሁም እየተፈጠረ ባለው ሁኔታ ላይ ያላቸውን ስጋት የገለጹ ሲሆን ይህ ግጭት እንዴት እንደሚያበቃ እንደማያውቁ ይህንን ጉዳይ ጥቂት ሰዎች ብቻ እንደሚያውቁ ምናልባትም ማንም ሊያውቁ እንደማይችል ያላቸውን ሐሳብ አጋርተው ቀደም ሲል የተፈረመው ስምምነት ውጤታማ ይሆናል ተብሎ የነበረውን ተስፋም አስተውሰዋል። ካርዲናሉ እነዚህ ሁኔታዎች ሰላምን አደጋ ላይ ስለሚጥሉ ዘላቂ ስምምነት ላይ ለመድረስ ሲባል ድርድሩ እንደገና እንደሚጀመር ያላቸውን ተስፋ ገልጸው ይህ ለአገሪቱና ለዓለም ጥቅም አስፈላጊ መሆኑን አስገንዝበዋል። የጣሊያን ጦር በጋዛ ሰርጥ መለያ ግንብ እየገነባ ስለመሆኑ እየተሰራጩ ስለሚገኙት ዘገባዎች የተጠየቁት ብፁዕ ካርዲናል ፓሮሊን ይህንን በአንድ አባባል ማጠቃለል እንደሚቻል ጠቅሰው ግድግዳዎችን ከመገንባት የሰላም ድልድዮችን መገንባት ይገባል በማለት የቅድስት መንበርን አቋም በድጋሚ አብራርተው ይህ መርህ ቫቲካን ለጉዳዩ ያላትን አመለካከት እንደሚያንጸባርቅም ጭምር ገልጸዋል። ብፁዕ ካርዲናል ፓሮሊን ከዚህም በተጨማሪ አብደራሂም ፋኪር የተባለ ሰው በፖሊስ ተይዞ ወደ መሬት ከተጣለ በኋላም ሕይወቱ ያለፈበትን ክስተት ተከትሎ በጣሊያኗ ቦሎኛ ከተማ ስለተከሰተው ግጭት አስተያየት የሰጡ ሲሆን ካርዲናሉ ለተከሰተው ነገር የተሰማቸውን ሐዘን ገልጸው እውነቱ እንዲረጋገጥ ብቻ ተስፋ አደርጋለሁ ያሉ ሲሆን አስፈላጊው ምርመራ በተረጋጋ ሁኔታና ያለምንም ግጭት መከናወን አለበት እንዳለበትና ግጭት መቼም ቢሆን ውጤት አያደርግም ሲሉም በአጽንኦት ገልጸዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን የዛሬው የሰኞ የሐምሌ 22 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 22/2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሰኞ የሐምሌ 22/2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመካከለኛው ምስራቅ ፍትሐዊ ሰላም እንዲሰፍን አዲስ የድርድር ጥሪ ማቅረባቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። እርጅና ለማስተዳደር ሸክም የሆነ ነገር ሳይሆን ለመንከባከብ የተሰጠ ስጦታ መሆኑን መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነተኛ እርካታን የሚሰጠን እግዚአብሔር ብቻ ነው ማለታቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ብፁዕ ካርዲናል ፔትሮ ፓሮሊን የዩክሬን ሰላም እውን ሳይሆን በቀረበት ባሁኑ ወቅት ከኢራን ጋር ድርድር እንዲጀመር ጥሪ ማቅረባቸው መገለጹን የሚያመለክት ዜና በመጨረሻው ክፍል ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉም ጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ለጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ እውነተኛ እርካታን የሚሰጠን እግዚአብሔር ብቻ ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ ዘወትር ሁለት የመላከ እግዚአብሔር ጸሎት ካደረጉ በኋላ በእለቱ በሚነበበው ቅዱስ ወንጌል ተንተርሰው የቅዱስ ወንጌል አስተንትኖ እንደሚያደርጉ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በሐምሌ 19 2018 ዓ.ም ተመረጠ። የርዕሰ ሊቃነ ጳጳሳቱ የክረምት ማረፊያ ስፍራ ከሆነው ከካስተል ጋንዳልፎ ሆነው ያደረጉት አስተንትኖ የተደበቀ ሀብትና የእንቁ ምሳሌ መንግስተ ሰማያት በእርሻ ውስጥ የተደበቀ ሀብት ተመስላለች። አንድ ሰው ባገኛት ጊዜ መልሶ ሸሸጋት። ከመደሰቱም የተነሳ ሄዶ ያለውን ሁሉ በመሸጥ ያንን የእርሻ ቦታ ገዛ። እንዲሁም መንግስተ ሰማይ ውብ እንቁ የሚፈልግ ነጋዴ ተመስላለች። እጅግ ውድ የሆነ እንቁ ባገኘም ጊዜ ሄዶ ያለውን ሁሉ ሽጦ ገዛው በሚለውና የመረቡ ምሳሌ ላይ ከማቴዎስ ወንጌል ምዕራፍ 13 ከቁጥር 44 እስከ 52 ላይ ተወስዶ በተነበበው የቅዱስ ወንጌል ክፍል ምሳሌ ላይ ተንተርሰው ባደረጉት አስተንትኖ እውነተኛ እርካታን የሚሰጠን እግዚአብሔር ብቻ ነው ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት

ይገነዘባሉ። በእርግጥም ከጅምሩ ወንጌላውያን ኢየሱስን ለመከተል የቀረበለትን ጥሪ የማይቋቋመው አድርገው ይገልጹታል። ነፃ ምርጫ ነው፣ ነገር ግን አስቸኳይ ዝግጁና በሙሉ ልብ ምላሽ የመስጠት ችሎታ ነው። ይህ እግዚአብሔር እንዴት ቅርብ እንደሆነና ራሱን እንዴት እንደሚያሳይ የመጀመሪያው አስፈላጊ ገጽታ ነው። መንግሥቱን መገናኘት ሕይወትን የማይገደብ ነገር ግን የሚያሰፋው የለውጥ ነጥብ ነው። በእኛ በኩል የሆነ ነገር መለወጥ ካለበት ሕይወታችን ለጥቂት ሳይሆን ለብዙ ዕድሎች እንዲከፈት ማድረግ ብቻ ነው። ኢየሱስ ትልቅ ቦታ የሚሰጠው ሁለተኛ ገጽታ አለ። በእርሻ ውስጥ የተደበቀውን ሀብት የሚያገኘው ገበሬ ሊሆን ይችላል። ዕንቁ ደግሞ በነጋዴ ምናልባትም በተጓዥ ዘንድ እንደ ውድ ነገር ሆኖ ይቆጠራል። ሁለት ተጨማሪ ምሳሌዎች ይከተላሉ። ዋና ገጸ ባሕርያቱ ዓሣ አጥማጆችና በብሉይ ወይም በአዲሱ ኪዳን በደንብ የሚያውቁ ጸሐፊዎች ናቸው። ሌሎች ምሳሌዎች መንግሥቱን ሊጡን ከእርሾ ጋር ከምታዋህድ ወይም ቤቷን ከምታጸዳ ሴት፣ ለጦርነት ካቀደ ንጉሥ፣ ግንብ ለመሥራት ንድፈ ሐሳብ ከሚያቀርብ ሰው፣ አስተዳዳሪዎች ክፍያቸውን ወይም ኢንቨስትመንቶችን ከሚያስተዳድሩና ከእረኞችና ከገበሬዎች ጋር ያወዳድራሉ። በአጭሩ የእግዚአብሔር መንግሥት የማይገመተውን ውበቱን በተለያዩ መንገዶች ይገልጣል። ነገር ግን ሁሉንም ወንዶችና ሴቶችን፣ ወጣቶችና አዛውንቶችን፣ ሀብታሞችና ድሆችን ወደ ጥልቅ እድሳት ይጠራል። ሁሉም ሰው ሊረዳው ይችላልና ወደ እርሱ ይሳባል። ዛሬም ቤተ ክርስቲያን በመነሻ በባህል በችሎታና በኃላፊነት የሚለያዩ የሰዎች ኅብረት ናት። ሆኖም ሁሉም በኢየሱስ ክርስቶስ አንድ እንደሆኑ እንዲያውቁ ተጠርተዋል። እርሱ የተደበቀው ሀብት፣ የከበረ ዋጋ ያለው ዕንቁ፣ የተበተኑትን የሚሰበስብ መረብ ነው። ከመጀመሪያው ጀምሮ ኢየሱስ እርስ በርስ የማይተዋወቁ ሰዎችን ጠርቶ በዙሪያው ሰብስቧል። በዚህ መንገድ እግዚአብሔር ሁሉንም እንደሚወድ አሳይቷል። ይልቁንም ፍቅሩን በነጻ ይሰጣል፣ በተለይም ለትንንሽ ልጆች ወይም ለተገለሉት። ወንድሞቼና እህቶቼ፣ ማድረግ ያለብን ይህንን ስጦታ መጠየቅ ብቻ ነው። ወጣቱ ንጉሥ ሰለሞን የፈለገውን አንደኛ መጽሐፈ ነገሥት ምዕራፍ 3 ከቁጥር 5 እንዲሁም ከ7 እስከ 12 ላይ እንደተገለጸው እጅግ ውድ የሆነውን ዕንቁ የማወቅ ሁሉንም ነገር የመሸጥ ዋጋ ያለውን ሀብት የመለየ ስጦታ ነው። የሸማቾች ባህል በምርጫችን ላይ ተጽዕኖ የሚያሳድር ቢሆንም አዳዲስ ፍላጎቶችን ያለማቋረጥ የሚፈጥር የማያረኩ መፍትሄዎችን ለመሸጥ ብቻ እና አንዳንድ ጊዜ ልብን የሚመርዙ መፍትሄዎችን ለመሸጥ ብቻ ቢሆንም በእውነቱ አስፈላጊ የሆነውን መረዳትን መማር አለብን። ይህም ከእግዚአብሔር ጋር ያለን ግንኙነት ሀብት ሲሆን፣ ይህም ለደስታ የሚከፍተን እና እርስ በርስ ያለንን ግንኙነት የበለጠ ሙሉ በሙሉ እንድንኖር ይረዳናል። የጥበብ ዙፋን የሆነችው የማርያም አማላጅነት የሕይወት ፍላጎቶቻችንን ወደ ኢየሱስ ትምራ፣ በእርሱም ሙሉ በሙሉ ፍጻሜውን እንዲያገኝ እንድትረዳን አማላጅነቷን እንማጸናለን።

ክቡራንና ክቡራት አድማጮቻችን የቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ትላንት እሁድ ሐምሌ 19 2018 ዓ.ም ያደረጉትን የቅዱስ ወንጌል አስተንትኖ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 22 2018 ዓ.ም ዕለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመካከለኛው ምስራቅ ፍትሐዊ ሰላም እንዲሰፍን አዲስ የድርድር ጥሪ አቅርበዋል። በሐምሌ 19 2018 ዓ.ም በካስተል ጋንዳልፎ ከተካሄደው የመልአክ እግዚአብሔር ጸሎት በመቀጠል ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባስተላለፉት መልእክት በቅድስት ምድርና በመካከለኛው ምስራቅ የሚፈጸመውን አመጽ እንዲያቆሙ ጥሪ አቅርበዋል። ውይይት ዲፕሎማሲና የሰላም ጸሎት እንዲያደርጉ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ዕለት በካስተል ጋንዳልፎ ከተካሄደው የመልአክ እግዚአብሔር ጸሎት በመቀጠል ባስተላለፉት መልእክት በቅድስት ምድርና በመካከለኛው ምስራቅ የሰላም ጥሪያቸውን አድሰዋል። እየጨመረ በመጣው አመጽ ላይ ጥልቅ ስጋት እንዳላቸውና ወዲያውኑ ወደ

0: ውይይት እንዲመለሱ ጥሪ አቅርበዋል። በቅድስት ምድር ውስጥ እየተካሄደ ያለውንና እየተባባሰ የመጣውን አመጽ በጥልቀት መከታተሌን እቀጥላለሁ ሲሉ ርዕሰ ሊቃነ ጳጳሳቱ የተናገሩ ሲሆን በቅርቡ በዌስት ባንክና በጋዛ ብዙ ሲቪሎች ሰለባ ሆነዋል ብለዋል። በእያንዳንዱ ሰብአዊ ሰው አካል ክብርና እኩል መብቶች ላይ የተመሠረተ ፍትሐዊ የፖለቲካ መፍትሄ ለማግኘት የታለመ ድርድር እንዲጀመርና ተጨማሪ ወታደራዊ እርምጃዎችንና የአንድ ወገን ውሳኔዎችን ውድቅ እንዲያደርጉ ጥሪ አቅርበዋል። በተለይም ለእያንዳንዱ እውነትና ቅዱስ ስፍራዎች ክብርና ሁኔታ የሚጥሱ ጉዳዮች እንዲቆሙ እጠይቃለሁ ሲሉ ተማጽነዋል። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በመካከለኛው ምስራቅ ስላለ ሁኔታ ያቀረቡትን ጥሪ አድሰዋል። የወታደራዊ እንቅስቃሴዎች መጠናከር እንደገና አመጽንና ውድመትን አምጥቷል። ስፍር ቁጥር የሌላቸው የሲቪል ዜጎች ሕይወት ወደ ከፍተኛ አደጋ ውስጥ አስገብተዋል። እንዲሁም የመጠጥ ውሃና የኤሌክትሪክ እጥረትን አባብሰዋል ብለዋል። በመላው ክልል በጣም የሚፈለገው ሰላም ሳይዘገይ እንዲገኝ ሁሉም የሚመለከታቸው አካላት ጥቃታቸውን እንዲያቆሙና የውይይትና የዲፕሎማሲ መንገዶች በአስቸኳይ እንዲከፈቱ አሳስባለሁ ሲሉ ርዕሰ ሊቃነ ጳጳሳት ሊዮ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት ምክንያት ለሚሰቃዩ በዓለም ዙሪያ ላሉ ሕዝቦች ሁሉ መጸለያቸውን እንዲቀጥሉ አበረታተዋል። እግዚአብሔር ልብን ይንካና ኃላፊነት በተሰጣቸው ቦታዎች ላይ ያሉ ሰዎች አእምሮን ያብራ። ስለዚህም እርቅና ሰላም በቅርቡ እንዲሰፍን መጸለያችንን እንቀጥላለን ሲሉ ከተናገሩ በኋላ መልእክታቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 20 2018 ዓ.ም ተምረት ዕለታዊ ስርጭታችንን ነው። እርጅናን ለማስተዳደር ሸክም የሆነ ነገር ሳይሆን ለመንከባከብ የተሰጠ ስጦታ ነው መባሉ ተገለጸ። እሁድ ሐምሌ 19 2018 ዓ.ም ተምረት ተከብሮ ባለፈው የኢየሱስ አያቶች ቅዱስ ኢያቄምና ሐና በዓል ላይ በተካሄደው ስድስተኛውን የዓለም የአያቶችና የአረጋውያን ቀን ምክንያት በማድረግ በቫቲካን የምዕመናንን ቤተሰብና የሕይወት ጉዳዮችን የሚመለከተው የቅድስት መንበር ከአረጋውያን የመጋቢነት እንክብካቤ ኃላፊ አቶ ቪቶሪዮ ሲሴልሶ ጋር ቆይታ ያደረገ ሲሆን እርሳቸው የአረጋውያንንና የአያቶችን ውድ ዋጋ የሚያንጸባርቅ ቃለ ምልልስ አድርገዋል። አገልግሎቶችን ማደራጀት ብቻ በቂ አይደለም፣ ግንኙነቶችን መገንባት አለብን። በእግዚአብሔር አለመረሳታቸውን አረጋውያን እንዲያውቁ እርግጠኛ መሆን አለብን። በአንድ ሰው በቁምስናውና በቤተሰብ የማይረሳ የዕለት ተዕለት ተሞክሮ ሊሆን የሚችለው በዚህ መንገድ ብቻ ነው ብለዋል። ከቫቲካን ኒውስ ጋር ባደረጉት ቃለ ምልልስ በቫቲካን የምዕመናንን ቤተሰብና ሕይወት ጉዳዮችን የሚከታተለው የቅድስት መንበር ጽሕፈት ቤት ባለሥልጣንና የአረጋውያን የመጋቢነትና የሐዋርያዊ እንክብካቤ ተግባር ኃላፊ የሆኑት አቶ ቪቶሪዮ ለአያቶችና ለአረጋውያን የተሰጠው የዓለም ቀን ከተመሠረተበት 6 ዓመታት ጀምሮ ያላቸውን ልምድ አካፍለዋል። በዚህ ዓመት እሁድ ሐምሌ 19 2018 ዓ.ም የቅድስት ድንግል ማርያም ወላጆች የሆኑት የቅዱሳን ኢያቄምና ሐና በዓል፣ በሌላ አነጋገር የኢየሱስ አያቶች በዓል ተከብሮ ማለፉ ይታወሳል። ጥያቄ፣ የአያቶችና የአረጋውያን የዓለም ቀን በዚህ ዓመት ለስድስተኛ ጊዜ እየተከበረ ይገኛል። ወደ ኋላ መለስ ብለን ስንመለከት እስካሁን ድረስ ስላለው ጉዞ ምን ግምገማ ሊደረግ ይችላል? ለዚህ ጥያቄ የተሰጠ ምላሽ፣ በእነዚህ ዓመታት የዓለም ቀን ቀስ በቀስ በቤተ ክርስቲያን ሕይወት ውስጥ እንደ መደበኛ ዝግጅት ሆኖ ተቋቁሟል። በኮቪድ-19 ወረርሽኝ ምክንያት የመጣውን መገለል ተከትሎ የተወለደ ሲሆን ስለ እርጅና ሰፋ ያለና የበለጠ ወጥ የሆነ ማዕቀፍ ሰጥቶታል። ዓላማው ልዩ ቀንን ማክበር ብቻ ሳይሆን ለእንክብካቤና ለእርዳታ ብቻ የተወሰነውን የእርጅናን ግንዛቤ ማለፍ የሚችሉ አረጋውያን እውነተኛ የሐዋርያዊ አገልግሎት እንዲያዳብሩ ማድረግ ነበር። አረጋውያን ካሁን በኋላ እንደ በጎ አድራጎት አገልግሎት ተቀባዮች ብቻ ሳይሆን እንደ ሐዋርያዊ ሕይወት ንቁ ትኩረት የሚያስፈልጋቸው ሆነው ይታያሉ። የእግዚአብሔር ሕዝብ ከፍተኛ ክፍል ናቸውና የሚገባቸውን የሐዋርያዊ ትኩረት ማግኘት አለባቸው። የረዥም ጊዜ ፈተናው ይህንን ግንዛቤ ወደ ተራ የሐዋርያዊ ልምምድ መለወጥ ሲሆን፣ በቤተ ክርስቲያን ማኅበረሰቦች የዝግመተ ለውጥ ጉዞ ውስጥ መካተት ነው። ጥያቄ፣ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተመረጠው ጭብጥ ፈጽሞ አረሳችሁም ትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ላይ የተገለጸው የእግዚአብሔርን ቅርበትና ማኅበረሰቡ ለአረጋውያን በተለይም ብቻቸውን ለሆኑ ሰዎች ያለውን ቁርጠኝነት ያጎላል። ይህ መልእክት ምን ተጨባጭ አመለካከቶችን ይከፍታል? ለዚህ ጥያቄ የተሰጠ ምላሽ። የኢሳይያስ ቃላት አንዳንድ በጣም ትርጉም ያላቸውን አመለካከቶች ይከፍታሉ። በመጀመሪያ ደረጃ የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ተጠቅሞ የመጣል ባህል ብለው የገለጹት እንድናሸንፍ ጥሪ ያቀርባሉ። ይህም ማኅበረሰቦች ወጥተው አረጋውያንን እንዲፈልጉ ያሳስባል። የሰዎች ዋጋ በብቃታቸው በሚለካበት በዚህ ዘመን ጥንካሬያቸውን ወይም የማስታወስ ችሎታቸውን የሚያጡ ሰዎች እንደተረሱ እንዲሰማቸው ያደርጋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አክለው ማንንም የማይረሳው የእግዚአብሔር ፍቅር የሰው ልጅ ሕይወት ብዙውን ጊዜ ራሱን የሚያጣበት ማንነትን የማይረሳ መልስ ነው ብለዋል። መልእክቱ የቤተ ክርስቲያኗ ተልእኮ ይህንን መለኮታዊ ተግባር እንድታስታውስና የሚታይ እንዲሆን ማድረግ መሆኑን ያስታውሰናል። ይህም ድንቅ የሰው ልጅ የተሰኘው ጳጳሳዊ መልእክት የሚያስተጋባው ነው። የአረጋውያንን ክብር በቃላት ማረጋገጥ ብቻ በቂ አይደለም። እነሱን ለማግኘት መውጣት፣ በጉብኝት ወይም በመተቃቀፍ መቅረብ አለብን። በተግባራዊ አነጋገር ርዕሰ ሊቃነ ጳጳሳቱ ሰዎች አረጋውያንን እንዲጎበኙ እየጠየቁ ነው። ይህ ግብዣ በዚህ የዓመቱ ወቅት በተለይ ክብደት ያለው ሲሆን በበጋ ሙቀትና ከሌሎች ጊዜያት በበለጠ አጣዳፊ በሆነ ብቸኝነት ይገለጻል። ይህ ሊመስል ይችላል። እናም በእርግጥ ለበለጠ ማኅበራዊ ስጋት ጥሪ ነው። ሆኖም ተሞክሮ እንደሚያስተምረን እንዲህ አይነቱ ቅርበት አረጋውያን በቤተ ክርስቲያኗ ሕይወት ማዕከል ላይ ሲቀመጡ ብቻ የተናጥል መልእክት መሆን ያቆማሉ። ከዚያም ሁሉም ሰው የእነሱን መኖር ምን ያህል ውድ እንደሆነ ይገነዘባል። ለማስተዳደር ሸክም ሳይሆን ለመንከባከብ ስጦታ ነው። በተግባራዊ አነጋገር ይህ ምን ይመስላል? ለዚህ ጥያቄ የቀረበ ምላሽ፣ በተግባራዊ አነጋገር ይህ ማለት ማኅበረሰቡ የእርጅናን እውነተኛ ድህነት ማለትም ብቸኝነትን ለመፍታት ኃላፊነቱን መውሰድ አለበት። አገልግሎቶችን ማደራጀት ብቻ በቂ አይደለም። ግንኙነቶችን መገንባት አለብን። በቫቲካን የምዕመናንን የቤተሰብንና የሕይወት ጉዳዮችን የሚመለከተው የቅድስት መንበር ጽሕፈት ቤት ውስጥ ብዙ ጊዜ እንደምንለው ፈተናው ከእርዳታ ወደ ሕልውና መንቀሳቀስ መጀመሩ ነው። ይህም አረጋውያን የጋራ እኛ እንደሆኑ የሚሰማቸውን የኑሮ መንገዶችን መፍጠር ነው። በእግዚአብሔር አለመረሳቱ እርግጠኛ መሆን በአንድ ሰው ቁምስናና ቤተሰብ የማይረሳ የዕለት ተዕለት ተሞክሮ መሆን አለበት። በእነዚህ ዓመታት ውስጥ ከሀገረ ስብከቶችና ቁምስናዎች ብዙ ጉልህ ልምዶች ተሰብስበዋል። በተለይ የአረጋውያንን ፍላጎቶች እየጨመረ የመሄድ ግንዛቤ የሚያንጸባርቁ ስኬታማ ተነሳሽነቶች ወይም ጥሩ ልምዶች አሉ ወይ? ለዚህ ጥያቄ የቀረበ ምላሽ፣ አዎ። በቫቲካን የምዕመናን የቤተሰብንና የሕይወት ጉዳዮችን የሚመለከተው የቅድስት መንበር ጽሕፈት ቤት ቀጣይነት ያለው ክትትል አስደናቂ የሆነ የሐዋርያዊ አገልግሎት ፈጠራን ያሳያል። በጂኦግራፊያዊ አውድ ላይ በመመስረት የተለያዩ ምላሾችን ይሰጣል። በብዙ የላቲን አሜሪካ አገረ ስብከቶች ክብረ በዓሉ ከቅድስት ሐና ጋር በቅርበት የተቆራኘ ነው። በቬንዙዌላ ለአረጋውያን የሚሰጠው የመጋቢነት አገልግሎት በተለይም በፍጹም አረሳችሁም የሚለው መልእክት በመሬት መንቀጥቀጡ ለተጎዱ አረጋውያን ሁሉ እንዲደርስ ለማረጋገጥ ቁርጠኛ ነው። እስያና የአፍሪካ እንዲሁም ከዓለም ቀን ጀምሮ አረጋውያንን ወደ ቤተ ክርስቲያን ሕይወት ማዕከል የሚያስቀምጡ ብዙ ተነሳሽነቶችን ያቀርባሉ። በኡጋንዳ የሚገኘው የካምፓላ አገረ ስብከት ምናልባትም በጣም ሰፊና ሰፊ እንቅስቃሴዎች ያሉት ነው። ይህ በእንዲህ እንዳለ በህንድ ባለፉት ዓመታት የዓለም ቀንን ለማስተዋወቅ የማኅበራዊ ሚዲያ ዘመቻዎች የፈጠሩ ወጣቶች ናቸው። በየቦታው እየተስፋፋ ያለውና አጥብቀን ያበረታታ ነው አንድ ልምድ ብቻውን የሚኖሩ አረጋውያንን መጎብኘት ነው። ብዙ ደብሮች በፈቃደኝነት መርሃ ግብሮችን አማካይነት መደበኛ የጓደኝነት ጉብኝቶችን አዘጋጅተዋል። በአውሮፓ ትውልድ መካከል ያለው ጥምረት የሚያስተዋውቁ ፕሮጀክቶች ጎልተው ይታያሉ። ወጣቶችና አረጋውያን ለጸሎት ወይም ለመዝናኛ ጊዜያት አንድ ላይ በማሰባሰብ በመጨረሻም ሁሉንም ቡድኖች የሚያደኸይ የትውልድ ክፍፍልን ማሸነፍ ይቻላል። አረጋውያን ወደ ማኅበረሰብ ሕይወት ማዕከል ሲመለሱ መላው ማኅበረሰብ ተጠቃሚ ይሆናል። ጥያቄ፣ ቅዱስ አባታችን ቤተክርስቲያን ካደጋውያን ጋር ያለንን ቅርርብ ለአንድ ቀን ብቻ የተወሰነ ከማድረግ ይልቅ እንደ ተራ የቤተክርስቲያን ሕይወት ዘይቤ እንዲሆን ይጋብዛሉ። ዛሬ ይህንን ለማድረግ ዋና ዋና ተግዳሮቶች ምንድናቸው? ለዚህ ጥያቄ የተሰጠ ምላሽ ከሁሉም በላይ ያስተሳሰብ ለውጥ ያስፈልጋል። በህብረተሰቡ ውስጥ ብቻ ሳይሆን ባረጋውያን መካከለም ጭምር ሌሎች 20 ወይም 30 አመታትን ያለ አላማ ወይም ተልኮ እንዲያሳልፉ መፍቀድ ወይም መፍቀድ ተቀባይነት የለውም። የእርጅና ራሱን መንፈሳዊነት የሚያገኝበት የህይወት ዘመን ነው። ፍጻሜውን እየጠበቁ የሚሞላ ወይም የሚተራደር ባዶ ጊዜ አይደለም። እንዲሁም እንደሌለ በማስመሰል ጊዜ እንዳላለፈ መኖር አንችልም። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቀጥታ በመልእክታቸው ለአረጋውያኑ ሲናገሩ ድክመትን አትፍሩ በማለት በግልጽ ጥሪ ያበረታታሉ። ይህ ድክመት ተቀባይነት ሲያገኝ ልብን ለጸሎት ይከፍታልና ራሱም ጥሪ እንደሚሆን ያስረዳሉ። የዚህ ተጨባጭ መልእክት ርዕሰ ሊቃነ ጳጳሳቱ ለአረጋውያን በትክክል የሚሰጡት ተልእኮ ነው። ሰላም በቅርቡ በዓለም ላይ እንዲሰፍን የማያቋርጥ ጸሎት በማድረግ ከእርሳቸው ጋር እንዲተባበሩ ይጋብዛሉ። ይህ ጥሪ እንጂ መንፈሳዊ ጡረታ አይደለም ሲሉ አቶ ሎሬንሶ መናገራቸው ተዘግቧል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሰኞ የሐምሌ 20 2018 ዓ ም ዕለታዊ ስርጭታችንን ነው። ብፁዕ ካርዲናል ፓሮሊን የዩክሬን ሰላም እውን ሳይሆን በቀረበት በአሁኑ ወቅት ከኢራን ጋር ድርድር እንዲጀመር ጥሪ ማቅረባቸው ተገልጿል። ለዚህ ዜና ዝርዝር ባልደረባችን ዘላለም አይሉ።
1: የቅድስት መንበር ዋና ጸሐፊ የሆኑት ብፁዕ ካርዲናል ፔትሮ ፓሮሊን በአንድ የመጽሐፍ ማስመረቂያ ዝግጅት ጎን ለጎን ባደረጉት ንግግር ለሀገሪቱና ለዓለም ጥቅም ሲባል ከኢራን ጋር እንዲሁም በጋዛ ጉዳይ ላይ ወደ ድርድርና ውይይት መመለስ እንደሚገባ ያላቸውን ተስፋ የገለጹ ሲሆን ከዚህም ባሻገር ቤተ ክርስቲያን ያለማቋረጥ የምታስተላልፈው የሰላም መልእክት ያለውን አስፈላጊነት እንዲሁም በውይይት በዲፕሎማሲና በእርቅ አማካኝነት መከፋፈልን በማሸነፍ ረገድ ያለውን ሚና አጽንኦት ሰጥተው ተናግረዋል። ብፁዕ ካርዲናል ፔትሮ ፓሮሊን ረቡዕ ሐምሌ 15 ቀን 2018 ዓ ም ከሰዓት በኋላ በቅድስት መንበር የጣሊያን ኤምባሲ መቀመጫ በሆነው ፓላዞ ቦሮሜኦ በተካሄደው የአንቶኒዮ ፔሬዚዮስ የትንሣኤው ሰላም ከዮሐንስ 23ኛ እስከ ሊዮ 14ኛ ወደ 2033ቱ ኢዮቤልዩ በሚል ርዕስ የተጻፈ መጽሐፍ ይፋ በተደረገበትና ከዝግጅቱ ጎን ለጎን ለጋዜጠኞች ጥያቄ ምላሽ በሰጡበት ወቅት እንደ አለመታደል ሆኖ ግጭቱ እየተባባሰና የሰላም ተስፋው እየተሟጠጠ በመምጣቱ ወደ ተቃራኒ አቅጣጫ እየሄድን ያለ ይመስለኛል ማለታቸው ተነግሯል። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን በዩክሬን ጦርነት ላይ ስለተከሰቱት አዳዲስ ሁኔታዎችን ሲናገሩ በቅርቡ የጦርነት ቀጠናውን ጎብኝተው የተመለሱትን በቅድስት መንበር የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ጸሐፊ ሊቀ ጳጳስ ፖል ሪቻርድ ጋላገርን ጠቅሰው እሁድ ምሽት ላይ እስካሁን ከተፈጸሙ ጥቃቶች መካከል በጣም ከባዱ ጥቃት መፈጸሙን ገልጸዋል። ብፁዕ ካርዲናል ፓሮሊን የኢራንን ጉዳይ አስመልክቶ እንደተናገሩት የመግባቢያ ስምምነቱ ካሁን በኋላ ተግባራዊ እንደማይሆን ጠቅሰው እንዲሁም እየተፈጠረ ባለው ሁኔታ ላይ ያላቸውን ስጋት የገለጹ ሲሆን ይህ ግጭት እንዴት እንደሚያበቃ እንደማያውቁ ይህንን ጉዳይ ጥቂት ሰዎች ብቻ እንደሚያውቁ ምናልባትም ማንም ሊያውቁ እንደማይችል ያላቸውን ሐሳብ አጋርተው ቀደም ሲል የተፈረመው ስምምነት ውጤታማ ይሆናል ተብሎ የነበረውን ተስፋም አስታውሰዋል። ካርዲናሉ እነዚህ ሁኔታዎች ሰላምን አደጋ ላይ ስለሚጥሉ ዘላቂ ስምምነት ላይ ለመድረስ ሲባል ድርድሩ እንደገና እንደሚጀመር ያላቸውን ተስፋ ገልጸው ይህ ለአገሪቱና ለዓለም ጥቅም አስፈላጊ መሆኑን አስገንዝበዋል። የጣሊያን ጦር በጋዛ ሰርጥ መለያ ግንብ እየገነባ ስለመሆኑ እየተሰራጩ ስለሚገኙት ዘገባዎች የተጠየቁት ብፁዕ ካርዲናል ፓሮሊን ይህንን በአንድ አባባል ማጠቃለል እንደሚቻል ጠቅሰው ግድግዳዎችን ከመገንባት የሰላም ድልድዮችን መገንባት ይገባል በማለት የቅድስት መንበርን አቋም በድጋሚ አብራርተው ይህ መርህ ቫቲካን ለጉዳዩ ያላትን አመለካከት እንደሚያንጸባርቅም ጭምር ገልጸዋል። ብፁዕ ካርዲናል ፓሮሊን ከዚህም በተጨማሪ አብደራሂም ፋኪር የተባለ ሰው በፖሊስ ተይዞ ወደ መሬት ከተጣለ በኋላም ህይወቱ ያለፈበትን ክስተት ተከትሎ በጣሊያኗ ቦሎኛ ከተማ ስለተከሰተው ግጭት አስተያየት የሰጡ ሲሆን ካርዲናሉ ለተከሰተው ነገር የተሰማቸውን ሐዘን ገልጸው እውነቱ እንዲረጋገጥ ብቻ ተስፋ አድርጋለሁ ያሉ ሲሆን አስፈላጊው ምርመራ በተረጋጋ ሁኔታና ያለምንም ግጭት መከናወን አለበት እንዳለበትና ግጭት መቼም ቢሆን ውጤት አያደርግም ሲሉም በአጽንኦት ገልጸዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን የዛሬው የሰኞ የሐምሌ 22018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።